ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 64 00 444 ነው። መልካም ቆይታ።

ተናስተልን አድማጮቻችን እንደምን አረፈዳችሁ? ይህ ከቫሌሪ ኢትዮጵያ ድምጽ ጋር በአማርኛ ቋንቋ ከ10 ሰዓት እስከ 11 ሰዓት የተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። ዛሬ ለቱ ቅዳሜ ሐምሌ 18 ቀን 2018 ዓመተ ምህረት ሲሆን እንደ ፈረንጆቹ ደግሞ ዩሊ 25 2026 ዓመተ ምህረት ነው። እንግዲህ አድማጮቻችን ተተለመደው ስልክ ቁጥራችን በ0711640044 ላይ በመደወል ሐሳብ አስተያየትና መልእክታችሁን ሁሉ እንድታካፍሉን ጋብዛችኋለን። መልካም ቆይታ።

እሰት አናስተለና መጥቻችን በድጋሚ ደምናረፈዳችሁ እንግዲህ ዛሬም የተለያዩ ፕሮግራሞችን ዳይ ዩኒቶችን ዲፕሎማቶችን ይዘን ቀርበናል። ሳምንት ግን ያው ስለነበረን ይቅርታን ጠይቃለን። ግን በዚህ አጋጣሚ ድሜትስ ፈውድ ሀላም ቢሆን ገብቶ ሙዚቃ ስለቀረበልን ከልብ አመሰግናለሁ። ተሰጨክሌ ከዲህኛም ያው ደተምችን የመጣን ይሄድን ፕሮግራሙ ይከተላል። መልካም ቆይታ በድጋሚ ነው።

እሺ አድማጮቻችን፣ እሺ አስቀድመን መልክቶችን እናሰማችሁ። ምናልባት በየመሃልም ደግሞ እንችላለን። በተለይ ከቤታችሁ ከመውጣታችሁ በፊት ይሄ መልክት መስማቱ ለእናንተ አስፈላጊ ነው ብዬ አስባለሁ። የመጀመሪያው ዛሬ ጁላይ 25 የተመሳሳይ ጾታ ደጋፊዎችና አፍቃሪዎች ሰልፍ ያደርጋሉ በዚህ በኛ ከተማ በሽቱትጋርት። ይህ ፕሮግራሙ ኦረድ ጀምሯል። ከአስር ሰዓት ጀምሮ ነው በእርግጥ ወደ ከተማው እንቅስቃሴ የሚጀምሩት። ትንሽ ቆይተው ነው ወደ አንድ ሰዓት በኋላ ይመስለኛል። ስለዚህ ከመውጣታችሁ በፊት ያው እንዲህ አይነት መጨናነቅ እንደሚኖር እንዳለ ማስተዋወቅ ፈልጋለሁ። እንግዲህ ቦታው መንገዶቹን ሁሉ ይዛል። እነሱ እንደምታውቁት በእግር ብቻ ሳይሆን በመኪናም ጭምር ሰልፉን ስለሚያጅቡት መኪና ይዞ ወደዚህ ወደ ከተማ ለመምጣት መሞከሩ እጅግ አስፈላጊ አይደለም። በእግር ወይም ትራንስፖርት ተጠቀሙ። ሌላው ከዚሁ ጋር ተያይዞ ምናልባት አሁንም ማወቅ ያለባችሁ ያው ከደውድ ከተማው ስትመጡ ምናልባት ስፓኖች እንደዚህ የምትጠቀሙ ደግሞ እሱም ትንሽ የራሱን ችግር ይዟል። ማለት ከአለፈው ሰኞ ጀምሮ እስከ ሴፕቴምበር 11 ድረስ ወይም ይሄ የፌሬኑ እስከሚያልቅ ድረስ የግንባታውን ስራ ለማጠናቀቅ በሚደረገው ጥድፊያ መሰረት የኤስባን መስመሮች መንገዳቸው እስከ ተወሰነ ደረጃ ድረስ እየመጡ ከዛ በቡስ በኦባን እና ይህም በመሳሰሉት ትራንስፖርት መጓጓዣዎች እንድትጠቀሙ ነው የሆነው። ለምሳሌ ከወደዚህ ከባድ ካንሻት የምትመጡ ወይም ኤስ 123 የምትጠቀሙ ላይ ነው የሚቆሙት። አንደኛ ላይ ይቆማሉ። ከዛ በኋላ ደግሞ ቀጥላችሁ ወደ ሄርንበርግ ወይም ደግሞ ፍሉካፈን ፊልደርሽታት እንደዚህ እንሄዳለን ካላችሁ ስክፋይ እንገድ ያለው መስመር ስለሆነ ድሳት ላይ ያለው ከዚሁ ከሆፕ ባኖቭ እርሳት ፌርከሮች አሉ፣ ቡሶች አሉ። ስለዚህ እነዚህን ተለዋጭ ቡሶችን በመጠቀም ወደ ፋይንገን መድረስ ትችላላችሁ። ከፋይንገን በኋላ ግን ወደ ሄርንበርግም ፊልደርሽታት ፍሉጋፈን ሁሉ መሄድ ይቻላል። ከእንግዲህ ከሌላም አካባቢ የምትመጡ ከዚህ ከሽቱትጋርት ኖርድን እያለፋችሁ የምትመጡም ሁሉም ላይ ነው የሚመጡት። ስለዚህ 456ን የተጠቀማችሁ በተለይ 6 አንዳንዴ ፎርባ ትጨርሳለች። S66 ስትሆን ፎየርባ ላይ ስለምትጨምርስ ከፎየርባ በኋላ እስከ ሆፕት ባኖቭ የተለያዩ ሌሎችን ማለት አራትና አምስትን ይዛችሁ እስከ ባኖቭ በመሄድ ከዛ በኋላ ያለው መንገድ እስከ ፋይንገን ወይም እስከ ሽፋብስትራስ እንደዚህ መሄድ ከፈለጋችሁ አሁን ያላችሁን የኡባን ወይም ደግሞ የአውቶቡስ መስመሮችን እንድትጠቀሙ ሀሳብ እናቀርባለን። ከተማውን በዚህም ሆነ በዛ ብዙ ንቅ እንዳለው ቀድሜ ላስታ

እሺ አድማጮቻችን ለሌሎች መልክቶችን ማምሲቃውን ወደ ኋላ ቀጥለዋለን። አሁን ለዛሬ እንድንሰማው ወይም ደግሞ ባክታይ ጉዳይ ላይ ሳብ ምንለዋወጠው በዚህ ርስ ይሆናል። በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ያተኮሩት ግድያዎች ከአርሲ ጀምሮ ያለው ማለት ነው። በእርግጥ አርሲ ሰሞኑን ስለሆነ አሁንም ያለበት ስለሆነ እሱን አነስታን እንጂ በብዙ ቦታዎች ላይ በኦርቶዶክሳውያን ላይ የሚደረገው ጫና ግድያና ማፈናቀል እንደቀጠለ ነው። ከዚህ ጋር ተያይዞ አሁን በለፈው ሐሙስም እንደዚህ የተከሰተ ነገር አለ። በሐምሌ 15 ቀን 2018 ዓመተ ምህረት በደቡብ ወሎ ሀገረ ስብከት ቅድስት አርሴማ አንድነት ገዳም ላይም እንዲሁ ድሮን ወድቆ ብዙ መነኮሳትና ክርስቲያኖች እንዳለቁ ለጸሎት እና ለመላይ ነበሩ። እንግዲህ በተለያየ አቀጣሚዎች በተለያዩ ቦታዎች ላይ ዜናውን መከታተል ችለናል። እንግዲህ በዚህ ገዳም ውስጥ ያሉት በተለይ ድሮን የወደቀበት ቦታ ላይ ያሉት የሴቶች እናቶች ገዳማውያን ነበሩ። የእነሱ ገዳም ነው የተመታው። የእነሱ ረፊያ መስሪያ ምግባቸውን፣ ሌላውም ነገራቸውን ሁሉ የሚከናወኑበት ክፍል በተለይ ሙሉ ለሙሉ እንደወደቀ እንግዲህ ከስፍራው እየተነሱ በየቦታው በሚሰራጩት ፊልሞች ለመረዳት ችለናል። እንግዲህ ይህ የድሮን ጥቃት ያው የለመድነው ሆኗል። በቤተ ክርስቲያን ላይ፣ በገዳማት ላይ አሁንም ደግሞ እንደዚህ አለው። በእውነት በጣም ቦታውን ካያቸው በጣም ከከተማም የራቀ ጠረፍ ላይ የጎጃምና የወሎ መስመር ላይ ወይም ጠረፍ ላይ አካባቢ ያለ ቦታ ነው። ግን ሆኖም በዚህ ቦታ ላይ እንግዲህ ከዓለም ርቀው ከእግዚአብሔር ጋር እየተነጋገሩ ለራሳቸውም ለመላው ዓለምም ሕዝብ ሁሉ ቅርታና ምሕረትን ይለምኑ የነበሩ መነኮሳት በዚህ መልክ ታርጌት ሆኖ መጥፋት መገደላቸውን ነው እንግዲህ የተከታተል ነው። እና እንግዲህ በዚህ አንዱ ሳይዱ ወይም ቅድሚያ የምንሰጠው ለምን በዚህ መነኮሳቱ ወንዶቹም ሴቶቹም ላይ ይሄ ነገር ተፈጸመ የሚለው ቢሆንም ከእሱ ጋር ተያይዞ ግን ያው በእቅድና በፕላን የሚመራው ቅርስን የማጥፋት ሃይማኖትን የማጥፋት ሂሳብ አንዱ ገጽ ሆኖ ነው እንግዲህ የሚታየው። በእርግጥ ስለለመድን ኦርቶዶክሳውያንም ያው ዝም ብለን ማልቀስ ብቻ ስለሆነ ያለን ነገር ያው እያጣ ነው። ከእለት እለት እንዲህ እየተደረገ በብዛት ሀብቶቻችን፣ ቅርሶቻችን ሁሉ በጥፋት ኢላማ ውስጥ እንዳሉ ማየት እና ማስተዋል ችለናል። እንግዲህ ምንም ኤክስኪዩዝ መንቅ ምንድን ነው ይቅርታ ምንም የሚደረግለት የሚጠየቅበት ሁኔታ አይደለም እነዚህ ንጹሐን መፍጀት። ሆኖም ግን የሚሉት በዛ አካባቢ ታጣቂዎች አሉ ታይተዋል እንደዚህ የሚል ነው። እንኳን ቢታዩና እንደ ውስጡ እንኳን ገብተው ቢሆን ለእነዚህ ለተወሰኑ ታጣቂዎችስ ተብሎ ይሄ ሁሉ ይደረጋል ወይ? እነሱስ እንኳን ወደዚህ ታላቅ ገዳም ቅርና ወደ ቤተ ክርስቲያንም እኮ ለተማጽኖ የገባ ሰው አይመታም አይነካም። እና ነገሩ ከዚህ ጋር የተያያዘ አይደለም። ቦታውንም በቅርብ ለማየትና ለማወቅ እንደሞከርኩት ይሄ ፋኖና ለውጊያ የሚመች ቦታ አይደለም። ገደል ውስጥ ነው እኮ ያለው። ተራራው ወዲያን አለ፣ እነሱ ታች ነው ያለው። ተታች ተራራው ስር ሆነው ነው ያሉት። እንግዲህ ወደዚህ ወደ ሞተ ተደርቆ አንቋ ወደዚህ ወደ መግደያ ወረዳ የሚገባ ፋኖ ይኖራል አይባልም። ታዳሮቹ ከላይ ሆነው ከላከላሉ እንጂ እዚህ ውስጥ ገብተው ራሳቸውን አፍነው ለመግደል ወይም ሰልፍ ስፖርት ለማድረግ የሚገባበት ሁኔታ አይደለም። ስለዚህ
እንግዲህ የዱሮውን ጥቃት ምንም ይቅርታ ሊያስፈልገው ሊደረግለት የሚገባም ነገር አይደለም። ያው ብዙ ጊዜ እንላለን ይሄ ጦር ወንጀል ነው፣ በሰብአዊነት ላይ የተፈጸመ በደለው እንዲህ እንላለን። ያ ግን ገፍተንም ስለ አልሄድንበትም አሁንም ድረስ በብዛት እየቀጠለ ነው። ወደፊትም ደግሞ እንዲሁ ከዚህ የባሱ ዜናዎችን እንግዲህ ያሰማናል ሲስተሙ። ስለዚህ የነን የመሰለ የጦር ወንጀል በተከታታይ በሀገራችን ሲደረግ እንግዲህ እያየን ነው። በተለይ በዚህ በ2020 እስከ 2022 ከህወሓት ጋር በተደረገው ጦርነት እንግዲህ በሚሊየን የሚቆጠሩ ሰላማዊ ሰዎች እና ሌሎችም በአለቁበት ሁኔታ እንደገና ደግሞ አሁንም ሌሎች ሚሊዮኖችን በሚጨርስ መልኩ ካለፉት 3 አመታት ጀምሮ ጁላይ 2023 ነው ከዚህ ጀምሮ እንዲሁ በዚህ በአዲሱ ክልል በአማራ ክልል በህዝቡና ደግሞ ተቋዋሙ ልጆቹ ላይ የሚደረገው መጠነኛ ስፋት ያለው ጥፋትና ዘመቻ እንደቀጠለ ነው። የሁን ወቅታዊ የዘመቻ የጦርነት መረጃዎቹ የሚሉት እስከ 4 እዚህ የሚደርስ ወታደር በነዚህ በአማራ ክልሎች በብዛትም በጎጃም በወሎ በሸዋ እና በጎንደር ተሰማርቷል ነው። 4 እንደየነው ጀነራሎችን ብዛት እንዲሁ ከ4 በላይ 5-6 የሚሆኑ ጀነራሎች ብዙ ደግሞ የነገ ጀነራሎች የዛሬ ኮሎኔሎች የሚሳተፉበት ውጊያኔ ሆነው እንግዲህ ይሄ እዝ የሰሃይሉ ምን ያህል ነው ወይም ዝም ብለን 4 እዝ ገባ ስንባል 4000 ሰው የገባ 5000 ወታደር የገባ 10000 ሰው የገባ እንዳይመስልን። አንድ እዝ ሚኒመም በርግጥ እንደ ሀገሩ እንደ ክፍሉ እንደዚህ እንደ ጦር ክፍሉ ደረጃጀት ሰው ኃይሉን ሊያሳነሰው ሊያበዛ ይችላል። ሆኖም ግን ሚኒመም ከ30000 በላይ ነው ያለው። ከፍ ካለ ደግሞ እስከ 100000 ድረስ ሊይዝ ይችላል ማለት ነውና ይሄ ሁሉ ሰራዊት በህዝብ ላይ ተሰማርቶ እንደገና ድሮን ተጨምሮበት ትሬስ ታክሎበት የሚደረገው ጥፋት እንደቀጠለ እንደሆነ ነው እንግዲህ በዚህ ሳምንት ማስተዋል የቻል ነው። ስለዚህ እንዲህ አይነቱ ጥፋት በቤተክርስቲያን ላይ በቅርስ ላይ በሃይማኖት ላይ በዘር ላይ ነጣጥሮ የሚደረገው ያው ከምንከተለው የተሳሳተ የፖለቲካ አቋም ወይም ደግሞ የተሳሳተ ስርዓት አንጻር ያው ይሄ እንደሚሆን ሳይታለም የተፈታረው ለምን ህዝብን በሰላም የሚያኖር ሰላማዊ መንገድን የሚከተል ሲስተም አይደለም። እርስ በርስ የሚያባላ እርስ በርስ የሚያጋጭ እሱም ከአንዱ ወግኖ ራሱ ሴት መንግስቱ ከአንዱ ወግኖ አንዱን የሚበላ አንዱን የሚጠጣ ነው። ስለዚህ በዚህ መልኩ ይህን ሳምንት በሀዘን አሳልፈነዋል። እንግዲህ የሞቱት እንደተለመደው እግዚአብሔር ነፍሳቸውን ያሳርፍልን እንላለን። ቤተክርስቲያን ግን ራሷን ለመጠበቅ ራሷን ለመከላከል አይኗን እስካልገለጠች ድረስ እንግዲህ እስከ መጨረሻዋ እንደና አጋ ሶፊያ ግሽሽ ታሪክ ሆና እስክትቀጥል ድረስ የሚደረገው ዘመቻ ይቀጥላል። እሺ፣ በእኔ በኩል እንደዚህ ነው ለዛሬው ማለት የፈለግኩት። እንግዲህ ተጨማሪ ሀሳብ አስተያየቶችም ካሏችሁ ደውል ትችላላችሁ። ስልክ ቁጥራችን 0711 64 00 444 ነው። መልካም ቆይታ።

ቻሎቻችን ደገና አንድ መልእክት አለን። ስመልክተ ሰማቻለሁ የመላኩ የቅዱስ ገብርኤል አመታዊ በዓል በሙኒክ ዛሬ እና ነገ በድምቀት ይከበራል። አድራሻው ሪዝሽትራሰ 102-8993 ሚንሽን ነው። እና እንግዲህ ያው አመቱ ቢባሉን ተከብሩ፣ እኛም እንጋብዛችኋለን። መልካም ቆይታ።

አሻራችን እየተከታተላችሁት ያለው ሰምንታዊ የኢትዮጵያ ድምጽ ፕሮጀክት ጋር ዋሪያ ሬዲዮን ሰምንታዊ ፕሮግራም ነው። እንግዲህ ወደ መልክቶቻችንን አጠራርገን እናስታውሳችኋለን። ወተለይ ወዲህ ወደ ከተማ ብቅ ማለት ከፈለጋችሁ ዛሬ ታላቅ ተመሳሳይ ጾታዎች ሰልፍ አለ። ያው በየአመቱ የሚደረግ ነው። ያው ብዙ ሰዎች ከመላው ጀርመንም ስለሚመጡበት እንግዲህ ከተማው ጨናነቃል። ኢነንሽታቱ ወተለይ ወዲህ ወደ ዋናው ከተማ ወደ መሃል የምትመጡት ጥንቃቄ አድርጉ ሚላውን ማሳስ ፈልጋለሁ። ያው መኪና በአለማያስ የመጀመሪያው ተመራጭ መንገድ ነው። ሌላው ባን የምትጠቀሙም ደግሞ እነሱም ያለውን ለውጥ በማየስ በማስታወስ ትንሽ ጊዜ እንድትወስዱ ወደ ቆጠሯችሁ ወይም ወደ አሰባችሁት ፕሮግራም ለመሄድ ኖርማል ጊዜዎቹ አይበቁም። ትንሽ ተጨማሪ ሰዓት ይዛችሁ እንድትንቀሳቀሱ እሱን እናስታውሳለን። ሌላው ዛሬም ነገም የሚከበረውን የመላኩ የቅዱስ ገብርኤልን በዓል በሙኒክ እንድታገብሩ በድጋሚ እናስታውሳለን። ሪዝስትራስ 102 ሙኒክ ነው። እንግዲህ ተጨማሪ ማብራሪያና መረጃዎችን ከፈለጋችሁ ቀጥታ አስጋጆችን ኮንታክት ማድረግ ይቻላል። እኔም ቻልኩትን ያህል አግዛችኋለሁ። እሺ፣ ከዚህ ቀጥሎ እስቲ አንዲት ከበጎት ስዩም አዳሚል ከሚለው የግጥም ስብስብ ውስጥ አንዲት አጠር ያለች ግጥምን ቀርብላችኋለሁ። የምትለው በአንዲት ቃል ይጫራልን የምትል ጉልቤው በአደባባይ ድሃውን ሲበድል ድምፅህን አጠብድል። ቃሉ ቃል ሩምታ ተኩስ አውቆ የተዘጋ ጆሮ የሚነድል በአንዲት ቃል ይጫራል የአንድ ዘመን እንገድል ይላል። መልካም ጊዜ፣ መልካም ቆይታ በድጋሜ።

እሺ አድማጮቻችን፣ እንግዲህ ዛሬ የነበረውን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ደሳለኛ አየለ ነኝ። እንግዲህ ሳምንትም በሌላ ፕሮግራም እስክንገናኝ ድረስ ከም ሳምንት እንዲሆንላችሁ እመኛለሁ። እንግዲህ ከጠዋት 10 ሰዓት እስከ 11 ሰዓት ወይም እንደኛ አቆጣጠር ከአራት እስከ 5 ሰዓት ድረስ የነበረው ፕሮግራም ሊጠናቀቅ ጥቂት ደቂቃዎች ቀርተውታል። እንግዲህ እናንተም በተለያዩ መንገድ ስለተከታተላችሁን ከልብ እናመሰግናለን። በተደውሉም ድምጻችሁን ማለት መኖራችሁን በዚሁ በምናይበት መንገድ እያየን ነው። ስለዚህ ሁላችሁንም በእውነት የተከታተላችሁትን ከልብ እናመሰግናለን። እንግዲህ እኛም የቻልናውን ኢትዮጵያና ኢትዮጵያኖች ድምፅ በዚህ አካባቢ በዓለም ላይ ሁሉ ለዛሬው እንዲሰማ ለዛሬው ይህ እስትንፋስ እንዲቀርብ አድርገናል። እንግዲህ ከዚህ በኋላ ደግሞ በትግርኛ ቋንቋ የሚዘጋጅ የኤርትራ ሬዲዮ ፕሮግራም አለ። እሱን እንድትከታተሉ በእውነት ከልብ የጋበዝኩኝ። በእኔ በኩል ጤና ይስጥልኝ። መልካም ሳምንት።

ካብ ነፃ ራዲዮ ስቱትጋርድ ዝሆኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋ ሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

0: ዝግበር ቃልሲ ክድንጉውን ስለ ዝኽእል እምበኣር ኣነ ኣብ ወፃኢ ከይደ ንኤርትራውያን ኣብ ሓድነት ከምፅኦም እንተዝፅዕር ዝበለፀ ምኾነ ኢለ እዚኣ ሕልሚ እዚኣ ሓሊመ ነቲ ሕልሚ ኣተግቢረያ ዓዲ ጥልያን ካብ ዝኣቱካ ሕጂ 2 ዓመትን 2 ወርሕን ገይረ ኣለኹ። እዚ መስል ተክልሓ ወይ ናተይ ታሪክ
1: እሺ ሕራይ ግርብ ፅቡቅ እቲ
0: ኣብ ርእስኡ ተወሳኺ እንተዳ ኮይኑ ከዓ ኣብ ብዙሓት ሜድያታት ዳርጋ ኣብ 7 ሜድያታት ዝኾና ሓደ ግዜ ከክልተ ግዜ እናዘርኩ ከዓ ብዛዕባ እቲ ዘለኒ ሓሳብ ከመይ ጌርና ዓዲ ንኣቱ ሓሳብ ኣለኒ እናበልኩ ኣብ ብዙሓት ሜድያታት ዘይረ ከዓ ሓሳበይ ሂበ ኣለኹ። ተወሳኺ ድካ እዚኣ
1: እሺ ሕራይ ኣነ ንከታተሎ እንዴ ኣብኡ ከም ርእቶታት ከምትህቡ እቲ ሰያ ዘሎ ሕጂ ብዝኾነ ኣብቲ ዝሓለፈ ከምቲ ኩሉ ኤርትራዊ ናፅነት ብዝኮነ ኩሉ ኤርትራዊ ዝተሓጎሰሉ ምክንያቱ ንቓልሲ ነይሩ ብዝኾነ ኮይኑ ግን ቀልጢፉ ተራኢብኩም ማለት እዩ። ቅድሚቲ ሓፈሻዊ ኩነታት ምእታው እስኪ እንታይ ተዓዚብኩም ኢኹም ኣብ 1996 ሲ እዚ ስርዓት እዚ ንዓና ዝኸውን ኣይኮነን ከብለኩም ዝኽኣለስ እንታይ እዩ?
0: ልክዕ ሕጂ እዚኣ ኣገዳሲት ሕቶያ ከመይ ጌርካ ኣለሊኻዮ ብእዋኑ ማለት ኣብ 96 ዝኣክል ክትፈልጦን ከለካ ኣነ 96 ዘይኮንኩ ንሻዕብያ ኣብ ሜዳን ከሎ እንድየ ዝፈልጦ ኣብ ሜዳን ከሎ እውን ምስ ክፍትታተይ ነይረ። ግን ናፅነት ሒዙ ምስ መፀ ብዕልልታ እየ ተቐቢለ እዩ በቃ ንህዝባዊ ግንባር ብምውዳስ እየ ተቐቢል እዮ ብናተይ ብውልቀይ ክርዮ ከለኹ። ድሕሪ ከይዱ ከይዱ እቲ ዲሞክራሲ ዝበሃል ነገር እናተፀቕጠ እምበር እናተቐልዐ ዝመፅእ ኣይነበረ። ክሳብ ዝደሉ ጥራሕ እዩ ናይ ህግደፍ መንግስቲ ዲሞክራሲ ተኣተስፊዎ። ንህዝቢ ኤርትራ ግን ብስርዓት እዩ ሓስይወይ ሓሶት እዩ ተዛሪብዎ። ምክንያቱ እዚ ህዝባዊ ግንባር ዝበሃል ዘሎ ክተርፍ እዩ ሕጂ ህዝባዊ ዝኾነ መንግስቲ ክንሰርሕ ኢና ኢሉ ኢሳያስ ካብ ኣፉ ዝተዘርቦ ዝተዛረቦ ክሳብ ሕጂ ዝቅፅል እውን ኣሎ። ነዚ እናሰማዕና ኢና ቀፂልና። ድሕሪኡ ኣብ 96 ኩሉ ሓሶት ከም ዝኾነ ኣዳዕዲዖም ኣብ መቓል ሕድያ ትብል እዚ መፅሄት ኣላ ትወፅእ ኣዳዕዲኦም ብጀካ ህዝባዊ ግንባር ካልእ ከመሓድር ነዚ ህዝቢ እዚ ኣብ ዝለዓለ ምዕባለ ከብፅሖ ዝኽእል የለን ምስ ተባሃለ ሽዑያ ኣነ ወዲእ። እሱ ጥራሕ ኣይኮነን ንሃይማኖትን ሃይማኖታውያን ትካላትን እውን ክፀቕጠንን ክቐትለንን ኣዋጅ ኣውጁ ከዓ ትሕቲ ምድሪ ከስፍረን ምስ ፈተነ ከዓ በቃ እዚ ኣንፃር ኣምላኽን ኣንፃር እምነትናን ኣንፃር ባህልናን ዝተንስአ ጉጅለ እዚ ኣብ ዝበፅሖ የብሉን ጠፊእና ኢና ኢለ ኣብ 96 ከዓ እዚ በቃ ዝግበር ክግበር ኣለዎ ዝብል መደብ ከውፅእ እዝከረኒ።
1: ኦኬ ሓራይ ሕጂ ፅቡቅ ከምቲ ኩሉ ኤርትራዊ ከም ዝበልኩሞ ማለት ምስቲ ሰውራ ዝከታተል ሰብ ዝነበረ እንድሕር ኮይኑ ኣብቲ ጉዕዞታት ኣካይዳታት በትን በትን ዝሰምዖ ስለዝነበረ ምስ ክፍትኡ ዝኸይድ ዋላ ብቲ ኣካል ህዝባዊ ግንባር ኮይኑ ውሽጡ እውን ንሃገራዊ ናፅነት እምበር ድሕርኡ ትካይድዎ ዘይዕጉብ ከም ዝነበረ ዝኾነ ነይሩ እዩ። ኣብ ደ ኣይኮነን ብደገ ተቃዋምስ ኣብዊታቱ ነይሩ እንድዩ ብዝኾነ ኮይኑ ግን ናፅነት ምስ መፀ ግን ከምቲ ኩሉ ሰብ ዝተሓጎሶ ግድን እዩ ክትሕጎስ ተስፋ ክትገብር እቲ ተስፋታት እውን እቲ ናይ ነፀብራቅ ናይ ረፈረንድም ክያዱ እቲ ሕጊ መንግስቲ ቁዋም ክትግበር ምባል እውን ተስፋታት ነይሩ እዩ። ብዝኾነ ግን ከም ዝበልኩሞ ናይ ምድንጋር ናይ ሸቐጥ ናይ ቅጥፈት እዩ ብዝኾነ እቲ ቃል ዝተዓዊቱ ግን ካብኡ ጀሚሩ ከም ዝበልኩሞ ካብ ሽዑ ብዙሕ ሰብ እውን እንዳተዓዘበ መፂ እዩ ብዙሕ ሰብ እውን ይረአኒ እብል ነይሩ እዩ። ካብ ኩነታት ግን ካብ ዝሓመቐ ናብ ዝኸፍአ እንዳኸደ እዩ ከይድ ሞ እቲ ሓፈሻዊ ኣብዚ እዋናት እዚ ዘሎ ሽዑ ዝጀመሮ ስጋዕ ኣብዚ እዋናት እዚ ከመይ ትግምግሞ ከመይ ትርእይዎ እቲ ስርዓት ማለት ድሓን እቲ ኩነታቱ ንፁር እኳ ይኹኑ እምበር መምህርሲኦም ከመይ ትግምግሞ ከመይ ትገልፅዎ?
0: ሕጂ ሻዕብያ ኣይንበሎ እስከ ንምሳሌ ሻዕብያ ውድብ እዩ ናፅነት ኣምፅ እዩ ከምቲ ዝበልካዮ ኣብ ውሽጡ ዓቂሩ ኣብ ውሽጡ ስክፍትኡ ሰቲሩ ተቃሊሱ እዚ ገድሊ እዚ ዓወት ዘምፀ ናፅነት ዘምፀ ስለዝኮነ ሻዕብያ ልና እስከ ኣይንዛረብ ድሓን እዚ እንታይ ኢና ክንብል ንኽእል ንሕና ሕጂ እዚ ህግደፍ ኢና ንብል እዚ ህግደፍ ዝብልዎ እዚ ህግደፍ ማለት ከዓ ካልኣይ ሽሙ ከዓ ኢሳያስ ኣፈወርቂ ምክንያቱ ኣብ ህግደፉ

0: ውን እቲ ኢሳያስ ኣፈወርቂ ዝበሃል ውልቀ ሰብ ንሱ ውልቃዊ ርእቱኡን ሓሳቡን ጥራይ ዘንግሰላ ሃገር እዩ መስሪቱ ኣብ መወዳእታ ነዚኣ ይተዓዊቱ ነዚኣ ከዓ ዩ ንህዝቢ ነቲኦም ሻዕብያ ነቲኦም ህዝባዊ ግንባር ነዚኣ ነገር እዚኣ ዩ ጨውይዎም መጀመርያ ነቲኦም ብፆቱ እዩ ጨውዩ ድሕሪኡ ንህዝቢ ኤርትራ ጨውዩ ስለዚ እዚ ነገር እዚ ከዓ ካብ 91 ጀሚሩ በብቕሩብ በብቕሩብ ቅድም ከምስል ጀሚሩ ድሕሪኡ እናተባሕጎጎ እናተሰርቀ እናተሰርቀ ኣብ ውልቀ ምልካዊ ስርዓት ኣቲና ድሕሪኡ ውልቀ ምልካዊ ከም ዝኾነ ሙሉእ ህዝቢ ኤርትራ ፈሊጥዎ ማለት እዩ ኣብ 2000 በሎ ንኣብነት ውልቀ ምልካውነቱ ኣረጋጊፅ እጂ ንሕና ኣብዚ ግዜ እዚ ዘለና ድሓን ክጠጠው ክተብለኒ ትኽእል ኢካ ተስፋይ ኣብዚ ግዜ እዚ ዘለኒ ኣብ ትሕቲ ሓደ ውልቀ ምልካዊ ወተሃደራዊ ማርክሳዊ ለኒናዊ ውልቀ ምልካዊ ስርዓት ኢና ዘለና እንግሊዝ ክትብላ ከለካ ሚሊታሪ ማርክሲስት ለኒኒስት ሚሊታሪ ዲክታተርሽፕ ኢና ዘለና ማርክሲስት ለኒኒስት ሚሊታሪ ዲክታተርሽፕ
1: ኣብዚ ሃገር ከለኹ መምህር ኣብ ከለኹም ፅቡቅ እኒኹም ኢልኩም ሕጂ ኣነ ምናልባት ኣብ ብዙሕ ግዜ ዝብሎ ንዓይ ጉጅለ ህግደፍ እየ ዝብሎ ምክንያቱ ጉጅለ ከዓ እቲ ህግደፍ ዝበሃል እውን የለን 75 ኣባላቱ 20 ዘይኮኑ እዮም ዘለዉ ሕጂ እቲ ዝበዝሕ ኣብ ቤት ማእሰርትን ኣብ ስደትን ብሞትን እዮም ከይዶም ትካላዊ ሳርሓታት እውን ኣይሰርሕን እዩ ኣይሰርሕን ጥራሕ ዘይኮነ ስየሎን ብኣካሉ እሱ ከዓ ጎብለል ኮይኑ ኢሳያስ ኣፈወርቂ ከም ዝበልኩዎ ግን ለኒንስ ማርኪስቲ ተባሂሉ እዘን ለኒንስ ማርኪስቲ ዝበሃለ ሃገራት ዋላ እቲ ጭኮና ይሃሉ ዳ እምበር ብውሑዱ ግን እቲ ህዝቢ ኣብቲ ሃገር ይነብር እዩ ሃገርያዋይን ከዓ ኮይኖም ዝሰርሕዎ ትካላት ኣሎ ኢሳያስ ግን ብጀካ ምፍራስ ምዕናው እንተዘይኮይኑ ህዝቢ ክምገብ ክበልዕ እውን ኣይክእልን እዩ ዝኾነ ይኹን ስለዚ ኢሳያስ ፅልኢ ኣብ ህዝቢ ኤርትራ ፅልኢ ኣብ ሃገሪ ኤርትራ ኣለዎ ኢልካ ክትግምገም ኣይከኣልን ድዩ ምክንያቱ ዝነብ ኣብ ቃልሲ ሰብ እንዳቀተለ ኣብዚ ከዓ ብጀካ ክኣስርን ክቀትልን እንተዘይኮይኑ ዝወፅእ ሰብ እውን የለን ቤት ማእሰርቲ ኮሚኒስቲ ቤት ፍርድ ኣለዎም ቤተሰባቶም ክማ ንበፅሕዎም እዮም ኣብ ኤርትራ ግን እዚታት የለን ስለዚ እንዳሃለዎ ከሎ ዲክታተር ጥራሕ ክንብሎ ይከኣል ድዩ ኮሚኒስቲ ኮሚኒስቲ ዝርኩም ክኸውን ይኽእል እዩ ምክንያቱ ኣብ ግዜ ደርጊ ነርኩም ደርጊ ንርእሱ ለኒንስ ማርክስቲ ስርዓት እዩ ነይሩ ደርጊ ንርእሱ ከምኡ ነይሩ ሕጂ ኣብ ግዜ ደርጊ ተመክሮ ነርኩም እዩ ኣብ እዚ ጉጅለ እዚ ከዓ ክትርእዎ ከለኹም ከመይ ምንታይ ዛበል
0: ፅቡቅ ሕጂ እንታይ መስለካ ተስፋይ ሓወ ኣብዚ ክርዳኣና ዘለዎ ኢሳያስ ኣፈወርቂ እዚ ኣብ ፅልኣት ኣብ ወዲ ሰብ እዩ ዘለዎ ናይ ኢሳያስ ኣፈወርቂ መፅናዕቲ የድል ኣነ ብወገነይ ዘግቦ ብርክቦ መፅናዕቲ ኣሎ እንታይ ከምቲ ዓንቲ ወይ ኣብቲ ናተይ ድሕር ባይታ ዝገለፅ ኩልካ ድሕር ባይታ ትብል ቃል ከማ ናይ ፈትዋኒ እዚ ኣብቲ ናተይ ድሕሪ ታሪክ ዝገለፅ ኩልካ ናይመሪሲታሪክዝገለፅኮ እቲ ትምህርቲ ናተይ ኣብቲ መንፈሳዊ ዘድሃበ እዩ ብመንፈሳዊ ዓይነት ርእዮ ጀሚራ ኣብቲ መንፈሳዊ ኣብ ናይ ቴዎሎጂ ትምህርቲ ኣብ ናይ ስፒሪቹዋሊቲ ትምህርቲ ስፒሪቹዋሊቲ መንፈሳውነት ማለት እዩ ናይ መንፈሳዊ ትምህርቲ እንድሕሪ ርኢካዮ ሓንቲ ሃገር ከም ኢትዮጵያ ዝበልዎ ሃገር ከም ትግራይ ዝበልዎ ክልል ከም ኤርትራ ዝብልዎ ሃገር እዚኦም ሃገራት እዚኣቶም ሃይማኖታውያን ህዝቢ እዮም እዚ ሃይማኖታዊ ህዝቢ ሓደ መንፈሳዊ ርክብ ኣለዎ ምስ ኣምላኹ ስለዚ እዚ ህዝቢ እዚ ክሰሓሓት ከሎ ክጋገን ከሎ ኣብ ሓጢኣት ክወድቕ ከሎ ወይ ሓደ ማርክሳዊ ለኒናዊ መፅእዎ መርሓባ እናበለ ከበሮ እናሃረመ እናዘለለ ንድሕሪ ተቐቢልዎ መርገም ኣለዎ ዝመፆ ስለዚ ምናልባት በቲ መንፈሳዊ መንገዲ እየ ዝትርጉመልካ ዘለኹ ዳሕራይ በቲ ፖለቲካዊ መንገዲ እውን ክንሪዮ ንኽእል ኢና በቲ መንፈሳዊ መንገዱ ግን እዚ ንዓና ፃማ ናይ ወይ ከዓ መርገም ነዚ ውፅኢት ናይ መርገምና ዝተዋህበና መራሒ እዚ ከዓ ሰይጣናዊ ዲያቦሊክ እዩ ወይ ዲያቦሊክ እዩ ሰይጣናዊ ዝኾነ ክስታ እዩ እዚ ሰይጣናዊ ንህዝቢ ኤርትራ ጥራሕ ኣይኮነን ፅልኢ ዘለዎ ንህዝቢ ኢትዮጵያ ጥራሕ ኣይኮነን ፅልኢ ዘለዎ ወይ ንስ ህዝቢ ሱዳን ጥራሕ ኣይኮነን ምስ ኩሉ ህዝቢ ደቂ ዘርኢ ደቂ ኣዳም ፅልኢ ኣለዎ እዚ ሰብኣይ እዚ እንተዳ ሰብ ኢልካ ሕጂ ደቁ ብዛዕባኡ ክዛረቡ ሰሚዕናዮም ኣይንፈልጥን ደቂ ፕሬዚደንት መፅኦም ኣቦይ ክብሉ ኮ ክንሰምዖም እዩ ዝግባአና። ሰሚዕና ማይ ንፈልጥን ምስ ደቁ ሰላም ከምዘየሎ በዝፍለጥ በዓልቲ ቤቱ ኣበይ ከምዘላ ኣይንፈልጣን። እዚ ሰይጣናዊ ዝኾነ ምስ በዓልቲ ቤቱ ሰላም ዘይብሉ ከም ዝኾነ በዝፍለጥ። እዚ ኣዝማቱ በዓል መን እዮም ኣበይ ኣለው ኣይንፈልጥን ምስ ዘርኢ ሰብ ወይ። ስለዚ ኤርትራ ረኪባቶ ዘላ ብሓፂሩ ኣብዚ ግዜ እዚ ሓደ ሰይጣናዊ ወይ ከዓ ናይ ርኩስ ናይ ኣጋንንቲ መግዛእቲ ንሕልፍ ኣለና። እዚ ከዓ ምስ ኩሉ ፅልኢ ዝገብር ካብዚ ክንዲ ፅፍሪ ትኸውን ሰናይ ነገር ክትረክብ ኣይትፀበየ ተስፋይ ሓወይ። ምክንያቱ ካብ ሰይጣን ዝርከብ ሞት፣ ውግእ፣ ዕንወት እምበር ሰላም ክርከብ ኣይከኣል። ምንም ኣይርከብ። ልክዕ ከዓ እዚኣ ከዓ ከማ ኮይና ተረኣያትን ተረኪባ ኣላ ማለት
1: እዩ። ትክክል። ኣነ ኢሳያስ ካብ ኢሳያስ ክንዲ ፅፍሪ ትኸውን ፅቡቅ ኣይፅበን ዓዊለ ኩሉ ግዜ ዝዛረቦ ምክንያቱ ንዓይ ኣፅናቲ ጉጅለ ለ እው ዝጠቕሶ ከምኣነ ከም ተስፋይ ማለት እዩ። ምክንያቱ ናይ ፅንተት እምበር ናይ ልምዓት ናይ ዝኾነ ይኹን ከምዘይገብር ትጉዕዞ ምክንያቱ ኣብ ህዝጉዕዞ ከም ህዝባዊ ግንባር ኣባል ነረ ከም ዝበልኩሞ ኣብ 2001 ከዓ ካቢነ ሙሉእ ምእሳር ጋዜጠኛታት ብጥማር ምእሳር መሰምፀ ዲክታተር ከም ዝበልኩሞ ማለት እዩ። ዝኾነ ኮይኑ ናትኩም ብዕሙቕ ዝበለ ብመንፈሳውን ምስ ብፖለቲካዊ ዓይኑ ክትሪኡ ዝተሓዝ እዩ። ካብኡ ከዓ ፈሊካ ዝኸይድ ኣይኮነን። ምክንያቱ መንፈሳዊ እምነት ክህሉ ከሎ ናይ ኣምላኽ ዘእቱ ምሕደራ ከዓ ምስኡ ዘሎ ማለት እዩ። ፖለቲካዊ ኣዛሚድካ ግን ገለገለ ግን እስካብ ሕጂ ንኢሳያስ ተስፋታት ገለ ለውጡ ክገብር እዩ ዝብል ተስፋታት ትሰምዕ ሞ ከመይ ትርእይዎን? እዚ ምክንያቱ ስ ዋላ ዋላ ደንበ ተቃውሞ ኮይኖም ኢሳያስ ገለ ለውጡ ክገብር እዩ ዝብሉ ኣብዚ እቲ ዋላ ትማሊ ኣብ ትግራይ እናቐጥቀጠ ከሎ ከም ኣብ ፀቕዑ ዝዓይነቱ ሰባት ክዛረቡ ለውጢ ክገብር እዩ ዝብሉ ትሰምዕ ሞ ኣብዚ እንታይ ርእቶም ድሓን ማለት በይኑ ይኮነ ዝገብሮ ዘሎ ንበይኑ ይኮነ ዝገብሮ ዘሎ ኩሎም እዮም። ግን ዋላ ብደገውን ገለስ ሓድሽ ዓመት ድዩ መዓልትና ፅነት ድዩ ኣብዚ ሓለፍ እዋን ርኢኹም ኣለኹም እስራት ክፈትሕ ዝብል ተስፋታት ትሰምዕ? ኣነ ንዓይ ቅብፀቲ ግን ከምኡ ትሰምዕ ሞ ስለምንታይ ከምኡ ኮኑ ትብሉ?
0: ናይ ኢሳያስ ዝበልካ ሰሚዐ
1: ኣለኹ እወ እቲ ናይ ኢሳያስ ምዝ ኩሉ ሕማቅ እንዳገበረ ሲ ገለ ለውጢ ክገብር ዝፅበይዎ ሰባት ትፅበየ ገለ እስራት ክፈትሕ ኣብዚ በዓላ ዲ ገለ ክብል ስማዕ ሞ ነዚ እንታይ ትብሉ? ብዙ
0: እዊ ሕጂ እንታይ ኢና መስለካ ተስፋ ክንሓስቦ ዘለና ኣብቲ ዓንተ ወይነ ገይረካ እዚ ናይ ሕማቃት ሰባት ናይ ሰይጣናዊ ዝኾነ ምሕደራ ክመፅእ እንከሎ ልክዕ ከዓ ከምኣቶም በቲ ናቶም መንፈስ ዝኸዱ ናቶም ኣገልገልቲ ኣለዎም። ብገንዘብ ድዮም ተዓሽዮም ወላ ብካልእ መገዲ ድዮም ተዓሽዮም ወላ ብነፍሶም ድዮም ድኽመት ናይ ሓንጎል ዘለዎም ኮይኖም ስቕ ኢሎም ዝለግብዎ ሰባት ኣለዉ። ኣብ ኢሳያስ ጥራሕ ዘይኮነ ኣብ ኢዲ ኣሚን ነይሩ። ኣብ ኢዲ ኣሚን ዘይኮነ ኣብ ሰሜን ኮርያ ኣሎ እዚ ነገር እዚ ንዕውር በቃ ንዕውር ከም ዝርኢ እናርእኻዩ እናበልካዩ እያ ከትኸይ። ስለዚ ነዚ ነገር እዚ ክገርመና የብሉን ኣብ ኩሉ ዝገጥም ነገር ስለዝኾነ ኢለ ዝሓልፎ። ስለዚ ከምቲ ካልእ ዝገጥም እዩ ገጢሙና ዘሎ ዝብል ኣ እዞም ሰባት እዚኣቶም ግን ወይ ናይ ኣእምሮ ፀገም ኣለዎም ወይ ናይ ጥቕሚ ፀገም ኣለዎም።
1: ድሓን ክስታ ሕጂ ናይ ጥቕሚ ዋላ ብቶም ደንበ ተቃውሞ ዝበሃሉ ኮዮም ጥራሕ ዘይኮነስ ዋላ ብደገ እውን ሓደ ሓደ ለውጥታት ክግበር ፀገም ስለዘለዎ እዮም ስለዝብሉ እዮም። ሕጂ ብካሊእ ከም ዝበልኩሞ ጥቕሚ ምናልባት ገለ ድኾን መገዲ ሂበና ዝብል ትፅቢት ዘለዎም ክኾኑ ይኽእሉ እንደመ እዚ ብዝኾነ እሞ ሕጂ ሕራይ እዚ ስርዓት እዚ ለውጢ ከም ዘይብሉ ሪኢኹሞ እስኹም ከም ተበግሶ ናትኩም ኣብ ዓዲ ኮይንካ ክግበር ኣይከኣልኒ እዩ ስለዚ ኣብ ደገ ክወፅእ ኣለኒ ኢልኩም ማለት እዩ። ሕጂ ቅድሚ ናብኡ ናብ ምእታውና በታናትኩም ርእይቶ በቲ ሓደ ወገን ደንበ ተቃውሞ ኸ ነዚ ክብድሆ ዘይከኣለ ነዚ ክገጥሞ ዝኽእል ዘሎ እንታይ ትርእይዎ እንታይ ትብሉ?
0: ፅቡቅ ሕጂ እምበኣር ኢሳያስ ኣፈወርቂ ከምዚ ኢሉ ውልቀ መልካዊ ኮይኑ ካብ ከደ ኤርትራውያን እንታይ ኮይንና ኢና ክንምክቶ ዘይከኣልና ኢና ክንብል ዘለና መጀመርያ እቲ ደረጃታት በብሓደ ክንሰግሮ እንተዳ ኮይልና ኤርትራውያን ኣይከኣልናን ዘለና እቲ ቀዳመይቲ ንዓና ዘየኽኣለትና ሰሚርካ ዘይምስራሕ እያ። ሰሚርካ ዘይምስራሕ ሓደ ኮይንካ ዘይምኻል ሓድነት ዘይምርካብ ሕብረት ዘይብልካ ምኳን እዚኣ እታ ቀዳመይቲ ዝሃሰየተና ነጥብ እያ ክሳብ ሕጂ እውን ተሳቅየና ዘላ ነጥብ እያ ካልኣይ ሓደ ኣብ ስልጣን ምስ ደየበ ካብ ስልጣን ንኽተውርዶ ከቢድ እዩ ስለዚ ህዝባዊ ግንባር ኢሎም ነቲ ዓበይ ሽም ናይ ሻዕብያ ሒዞም ናይ ህዝባዊ ግንባር ሒዞም መፂኦም ህግደፍ ኢሎም ኣብቲ ቦታ ምስ ደየቡ ውልቀ ምልካዊ እስያስ ነቲ ስልጣን ምስ ሓዞ ብጀኩኡ ዝገብርን ዝሓድግን የለን ዝብል ኣተሓሳስባ ኣብ ህዝቢ ኣትዩ ንሱ ጥራሕ ዝኽእሎ ነዚ ህዝቢ ዝብል ኣተሓሳስባ ኣብ ህዝቢ ኣትዩ ነዚ ኣብ ህዝቢ ዝሰረፀ ብራድዮን ብቴሌቭዥንን ብኣኼባን ጌርካ ከዓ እቲ መንግስቲ ከዓ ጎስጓስ ገይሩሉ መንሽ ደሪዕዎ ማለት እዩ ስለዚ ኣተሓሳስባ ሕጂ ናይ ብዙሓት ሰባት ድኹማት ሰባት ሓያላት ሰባት ከምኡ ሓስብ ይክለኑ ብዙሓት ድኹማት ሰባት እትዮም ማጆሪቲ ዝኾኑ ኣብዝሓ ዝኾኑ ህዝቢ ንሱ ምስከን ስንታይ ክንከውን ኢና ኢሎም ዝሽገሩ እዮም ተስፋይ ሓወይ ስለዚ እዚ ነገር እዚ ንዓና ንኸይንምክት ዓፂና ዝበዝሕ ህዝብና ክምክት ከምዘይክብል ተገትኡ ማለት ቀፅል ሕተተ
1: ንሽ ሕራይ እንታይ ክብል ሕጂ ኤርትራ ሲ ብዓቕሚ ሞያ ብሓደ ናይ ተመክሮ ናይ ቃልሲ ሎ ብዓብዩ ማለት እዩ ካብኡ ዓበ እዚ ከዓ ብዓቕሚ ሰባት ምሁራ ዚ ካብ ኤርትራ ካብ ዓቕማ ንላዕሊ ምሁራት ኣለዎ ኣይኮነ ኤርትራ ንኢትዮጵያ ክመርሑ ዝኽእሉ ኣብ ኢትዮጵያ ዓብ ግደ ዝነበሮም ሰባት ኣለዉ ስቲል ዋላ ስጋ ሕጂ እውን ኣለዉ ኣብቲ ናይ ደንበ ናይ ተቃለሲ ንፍትሒ እውን ተመክሮታት ኣለዎም ኣብ ሓደ ግን ክመፁ ኣይኽእሉን ከም ዝበልኩ ሞቲ ስርዓት ንዕኡ ዝኸውን ክገብር ግድን እዩ ኣንፃርካ ይፀላኣይካ እዩ ግን እቲ ህዝቢ ሓደ ኣብ ውሽጢ ዘሎ ክልዓል ናዕቢ ምክንያቱ ምንቅስቃሳት ብዙሕ ግዜ ተራእዩ እዩ ብዙሕ ነገር ተገይሩ እዩ ማለት ኣድማ ናይ ተጋደልቲ ንርዮ ናይ ማይ ሓባር ንበሎ ናይ ጉጅላ 13 ዝበሃል ዋላብቶም ጉጅላ 15 ናይ ብፁእ ቅዱስ ኣቡና ኣንጦኒዎስ ናይ በዓል ሓጂ ሙሳ እዚ ኩሉ ተገይሩ ህዝቢ ግን ሓፍ ክብል ከማና ይከኣለን ክጥርነፍ ኣይከኣለን ምስ ሓሊፉ ኣብ ደገ ከዓ ዝደንበ ተቃውሞ ዝበሃል ክስራሕ ክእከብ ክፍንጣሕ ክእከብ ክፍንጣሕ ግዜ ይሕልፍ እቲ ኩነታት ከዓ
0: ኣፅካ ኣለካ ሕጂ ቀፅል መፅእካ ኣላ
1: እቲ ደንበ ተቃውሞ ከዓ ክእከብ ክፍንጣሕ ይኸውን እሞ ሕጂ መብዙሕ ግዜ ጉጅለ ህግደፍ ኢድ ስለ ዘለዎ እሱ ስለ ዝኣተወና ክበሃል ይስማዕ ናይ ብሓቂ ኸ ከምኡ ዶ ከምኡ ድዩ ምዝ ኩሉ ዓቕምን ብቕዓት እንዳሃለዎ እቲ ኤርትራዊ ሓይሊ ማለት
0: ፅቡ ሕጂ እቲ ኤርትራዊ ዓቕሚ ከምቲ ዝበልካዮ ክንደይ ምሁራት ኣለዉ ክንደይ ለባማት ኣለዉ ክንደይ እውን ሃብታማት እውን ኣለዉ ብገንዘብ እውን ገለ ክገብሩ ዝኽእሉ ኣለዉ ንሕና ኣምላኽ መስገን እዚ ኩሉ ፀጋታት ተዓዲልና ኣሎ ፀጋታት ተዓዲልና ኣሎ እቲ ጎዲልና ዘሎ እንታይ እዩ ሕብረት እዩ ከምቲ ዓንተ ወይ ዝበልና ሓቢርና ኣነ እዚኣ ክሽፍን ንስኻ ከዓ እዚኣ ሸፍን ንስኻ ከዓ እዚኣ ትሸፍን ኢልካ ተሳኒኻ ምኸን ንዓና ሕብረት የድልየና ኣሎ ስኒት የድልየና ሰሚርካ ምስራሕካ
1: የድልየናመምር እዚኣ ኩሉ እዩ ዝብላ እዚኣ ኩሉ እዩ ዝብላ ኩሉ እዩ ዝብላ ኮ ኢሉ ከዓ ይእከብ ግን ይፍንጣሕ ስለዚ እቲ ፀገም እንታይ እዩ
0: እወ ሕጂ እንታይ ጎዲልና እንዲና ንምልስ ዘለና በቲ ዝሓተትካ ኒ ኣነ ኸይ እቲ ጎዲልና ዘሎ እዚ እዩ ኢልና ንኡ ዳ እሞ ኩሉ ግዜ ኢና ንብሎ ከመይ ጌርና ንረኽቦ ከዓ ካልኣይቲ ሕቶ ክትሓተኒ ኢኻ ኣብኣ ከዓ ክምልስ እየ እወ ኣብኣ ምስተገርና ሕተተኒ ሕጂ ግን እቲ ተቢሩና ዘሎ ነሱ እዩ ስለዚ ኣብ ዝኾነ ሃገር ኬትካ እቲ ምስጢር ዓወቶም ኣብ ሕብረቶም እዩ ዝርከብ ስለዚ ንሕና ኤርትራውያን ኣብ ሕብረትና ዓወትና ከም ዘላ ክርዳኣና ኣለዎ ሕጂ እቲ ቀፃሊ ሕቶ ንኽ
1: እሺ ሕራይ እወ ሕራይ ሞ እዚኣ ኩሉ እታ ፍታሕ ዘይተረክበትላ ጉዳይ እንድያ ዘላ ምክንያቱ ኩሉ ሳዕ ይኸይድ ሓድሽ ምንቅስቃሳት እውን ይፍጠር ንሱ ናይ ስጉን ኣብ ክንድነት ዝነበረ ኣደልድልካ ንሕይልካ ንምካድ እዚታት እዩ ዝመፅእ እታ ሕቶ ከዓ ብዘይ ጥርናፈ ብዘይ ሓደነት ማለት ዝተወደበ ዝተጠርነፈ ሓደ ሓይሊ ኮይኑ እንተዘይገጢምዎ ፍታሕ ከምዘየለ ኩሉ ፈልጣ እዩ ነዚኣ ከይገብራ ግን ዝፅግማት ፀገም እንታይ እዩ ንዝብል ሕቶ ኣነ ብዝኾነ መልስታት ኣይረኣየሉን ዋላ ከም ትብሎ ዘለኹም ሓድነት የድልየና እዩ ትብሎ ዘለኹም እምበር ኣብ ሓደ ክንመፅስታ ክንገብር ክንክእል ኣለና
0: እወ ሕጂ ብሓደ ክንመፅሲ እንታይ ክንገብር ክንክእል ኣለና እንታይ መንገዲ ኢና ንኽተል እንታይ እቲ ፎርሙላ ወይ እቲ ኣሰራርሑኡስ እንታይ ኮን ይኸውን እዩ ሕጂ ሓሳብ ክንቅበል የድልየና ተስፋይ ሓወይ ሓሳብ የድልየና
1: ንምሳሌ
0: ኣየናይ ሓሳብ እዩ ንዓና ንዓና ዓዲ ዝእትወና ሓቢርና ክንቃለስ የድልየና ውልቀ ምልካው ገጢሙና ኣሎ። ነዚን ውልቀ ምልካው እዚ ካብ መንበሩ ኣውሪድና ንሕና ከዓ ውልቀ ምልካዊ ዘይኮነ ዲሞክራስያዊ ዝኾነ መሪሕነት ክንተክል እንታይ ክንገብር ኣለና ክንሓብር ኣለና ኢና። እዚኣ ሕብረት ከ ከመይ ገይርና ነምፃ? ፅቡቅ ሕቶ ሕጂ እዚኣ ሕብረት ሲ ከመይ ገይርና ኢና ነምፃ? እዚኣ ሕብረትን ነምፃኣ መጀመርያ ኩነታትና ምትኽኻል የድል፣ መንፈሳዊ ኩነታትና ምትኽኻል፣ ባህላዊ ኩነታትና ምትኽኻል፣ ፖለቲካዊ ኩነታትና ምትኽኻል። ምትኽኻል ማለት ምምዕርራይ የድልየና ምትኽኻል የድልየና ሕዝካ
1: ምደተሰተረዲኒ
0: ሰለስተ ነጥቢ ኢለ ፖለቲካዊ ኩነታትና ምምዕርራ የድልየና ኣሎ፣ መንፈሳዊ ኩነታትና ምምዕርራ የድልየና ኣሎ፣ እዚ ባህላዊ ኩነታትና እውን ምምዕርራ የድልየና ኣሎ። እቲ ባህላዊ ኩነታትና ምምዕርራ ዝበልናዮ ኣኽብሮት ደቂ ሰብ ኣኽብሮት ናይ ሓድሕትካ ምክብባር፣ እዚ እቲ ባህርታት ናይ ኣቦታትና ምኽባር ንሱ ከድልየና ኣሎ። እኳ ዝኣ ተባሕጊቡ ዝተረፈ የብሉን ብህዝባዊ ግንባር እምበር ሕጂ ዘለዉ መንእስያት ኣብ ቲክቶክ ኣብ ገለ ከይድካ ተጣሪኢኻ ኣበይ ዘሎ ባህሊ እዩ፣ ዝወደቐ ባህሊ እዩ፣ ከምዚ እዩ። ንሕና ሕጂ ገለ ኢሎም ዝዛረብዎ ይፈልጡን እዮም። እቲ ባህልና ተባሕጊቡ ጠፊኡና ኣሎ። ነዚ ከነምልሶ ክንፅዕር ኣለና። ሓደ ባህላዊ ኢለ ኣለኹ፣ ናይ ባህላዊ ተገሊፀ ኣለኹ። ፖለቲካዊ ከዓ እቲ ፖለቲካውቲ ምሕደራዊ ናይ ሃገራዊ ምሕደራ ፖለቲካ መን መርሕ ከመይ መርሕ ብሕጊ ጥራሕ ኢካ ትኸይድ። ሕጊ ሓደ ቅዋም የድልየካ። ስለዚ እቲ ህዝቢ ቅዋም ከም ዘድልዮ ክፈልጥ የድልየ፣ ብቅዋም ጥራይ ክኸይድ ከም ዘለዎ ክምሃር የድልዮ። ኣቦታትና እውን ኣትሪፎምልና ኣብቲ ባህላዊ እውን ንረኽቦ ኢና። ብሕጊ እንዳባ ተመሪሕካ ኢኻ ንዓዲ ተመሓድር። ስለዚ ብሕጊ ናይ ሃገር ተመሪሕና ከዓ ንሃገር ከነመሓድር ክትፅዕር ኣለና። ስለዚ እቲ ፖለቲካዊ ቅዋማዊ ሲቪላዊ ሕጊ ሃገራዊ ሕጊ ቅዋማዊ ሕጊ እዚ ኩሉ ሕግታት እዚ ሓንፂፅና ብኡ ክንከይድ ክንክእል ኣለና። እዚ ሓጋጊ፣ ፈራዲ፣ ፈፃሚ መንግስታት እዚኦም ሰለስተ ዝተፈላለዩ ሓደ ኣብ ልዕሊ ሓደ ስልጣን ዘይብሉ ኮይኖም ከዓ ሰለስትዮም ክቆሙ ኣለዎ። እዚ ፖለቲካዊ ምምዕርራይ እዚ ከዓ ክንገብር የድልየና። ሓንቲ ተሪፋትና ኣላ ሳለሰይቲ መንፈሳዊ ኢለካ ኣለኹ። መንፈሳዊ ኩነታትና ከዓ ክነመሓሸ የድልየና። በቲ ማርክሲዝም ለኒኒዝም ተባሕጊቡ ዘሎ ሃይማኖት ናይ ሃገርና ነዚ እውን ኣብ ቦትኡ ክነምፅኦ ክንክእል ኣለና። እቲ ህዝብና ኣማን እዩ። ምስቲ ኣማን ህዝቢ ነቲ ኣማን ህዝቢ ከተመሓደር እንትዳ ኮይንካ ንስኻ እውን ኣማኑ ኮይንካ ክትመፅእ ኣለካ። እቲ ኣማን እንተኮይንካ ፀብቀ፣ ኣማን እንተዘይኮይንካ ከዓ ኣማን መሲልካ እውን ቅረብ፣ ኣማን መሲልካ እውን ቅረብ። እምነት ኣብ ዘብፅሓና የብሉን እምነት ኣረጊት ባህሪ እዩ እናበልካ ዝዝረብ ኣብ ህዝባዊ ግንባር ዝነበረ ባህሪ፣ ኣብ ተጋድሎ ሓርነት ኤርትራ ዝነበረ ባህሪ፣ ሕጂ ኣብ ተቃወምቲ ዘሎ ባህሪ እዚ ከስርሓና ኣይክእልኒ ኣይክእልኒ። ኣብ እምነት ወይ ኣመንቲ ኮይና ንቅረብ ወይ ኣመንቲ መሲልና ንቅረብ ኣብ ህዝብና ክንቀርብ ከለና እዚ ጎዲልና ኣሎ። ኣብቲኦም ደንበ ፍትሒ እየ ዝብል እቲ ሻዕብያ ዝበሃል ብዓንዳ ርእሱ ከዓ ካብ እምነት ኣዝዩ ርሒቁ ስለ ዘሎ እቲ መርገም ብምሉእ ተሰኪምዎ ከይዳ ኣሎ። ኣብ ዝበፅሖ ከዓ የብሉን እቲ መርገም ዓንተ ወይ ገሊፀ እየ። ሕጂ ንሕና ነዚ ከነመሓይሾ የድልየና። ከመይ ጌርና ኢና ነመሓይሾ? ምስ ህዝቢ ኤርትራ ምስ ኣምላኹ ክዕርቕ ኣለዎ፣ ምስ ኣምላኹ ክዕርቕ ኣለዎ። ኣነ ናተየ ፕሮፖዛል ሓንቲ ነሳሐ እዚ ኣብ ህዝቢ ኤርትራ ምስ ኣምላኹን ምስ ርእሱን ምስ ብፆቱን ክትዓረቕ የድልዮ። ስለዚ ነቲ መንፈሳዊ ክሳራ ዝኸሰርናዮ ኣብ ቦትኡ መሊስና ንኣምላኽና ኦ ኣምላኽ መሓረና ነዛ ሃገርና እዚኣ ከዓ ሰላምካ ሃባ እናበልና ናብ ኣምላኽና ክንምለሰ ይግባኣና። ህዝቢ ኤርትራ እዚ ከዓ እቲኦም መንፈሳውያን መራሕቲ ከዓ ክሕግዙና ናብኦም ክንምሕፀን የድልየና እዩ። ወዲየ ኣሎ
1: እወ ሕጂ ኣብዚኣ ዝበልኩማ ማለሲቲ ፖለቲካዊ ሓደ ቆዋማዊ ስርዓት ንምትካል ዝግበር ዘሎ ትቃልሲ ምክንያቱ ዋላ ኣብቲ ውሽጢ ናይ ህዝባዊ ግባኣቲ ናይ ህግደፍ ዝነበረ እውን እቶም ጉጅለ 15 ተባሂሎም ጠፊኦም ዘለዉ እሶም እውን ዘለዓልዎ ሕቶ ብሕጊ ብቅዋም ንኸይድ እዩ نزي جن كم زرناه وتهزونا يسعون زي بقول عشرة حمشتن ناتوب ساعاتيهم تباهي لهم تسرعات تي تسعان شو عاتن زو قوم حقين قوام هاجر كمان دحر كينو ما يتي يتي قبيري كمان اللي هو إساس مالتي حجي كاب إساس مال من قستن متكال يتي قال سي عبد الجز خيا دولو حجي عبد الجز دولو حيلي تفلتك أو ترنافتات تفلتك أو ترنافتات سوعي راح يزلو زربات راح يدل يدلي كم زم تمال على شنو نبص أزلنا زربا مالتيو أزيل له حدي قال تي أب هاي مارو تخم اللي زلو دحر كوين قات ري ولهم بفلاي ناي توهدو بمت أنا أب كتلي خو أبو زحير أنت مسلم لنا أنا أبو زح فلوت بلنجن مال الزر نجارات يلنجن دقفت ناي تسرعات بمهان أب توهدو كل تسلا سبة خريسيانات كو أب كل تجمع له حلف حلف أبري خو ما لهم لكن أنا بعد هولندا ب ما كل بتخريسيان تفاقيهم مالتيو أبزي درجة زبط يحلو تسرعات مراتو ما راح يدليكاي راح تهاي مانوت نروسهم دقفتنا تسرعات أبتي تأومن الله تجمع معهم عدوم عدنا هنكبر عدنا هنو قبل كات سبك أفر حزومه نزي كم جير خمسة مراتوس تهاي ماتاتو تجمع معي دول حتى دليتنا تسرعات زي الحق فينو لازم نبزخ الملس دحرق الناس انتاي كنكبر نخيل نزي تبلوز تحزوه سلازي كم حليفكم سخاتكم سخون كم تمكرهم أوشتو دقيق هنكا مبر أوشتو هنكا زقبر كاسية للكون لقوة إيهم مالاتيو لازم بزي تحايتكم زي أبدأ قوة إيها خفر زكال تاي تعزبتهم تعزبكم أنا قرأ
0: أتي أنا استعزبكو حجي أنا كابزمس كلتا عامتن كلتا ورحنا بيلا غير الله أبزي قزي أزم تعزبكو انتايو كمتي أبمجمري أزبولكو أبزحات ميدياتات دارقا بزحات دارقا هولن بس إيهينا لغا حد خلتا سلسة تريفانان الله غونا إذا أبو زحات قل حسابي قل يتصلق إذا نعاي عوت قعزوي مغنياتو حسابي نخقلس كاب عدو وسيئ نحبر إيرتراوين حاد نت يدلينا ألو إلي نخرد تغالي سيمانتي أبزين كل تعامد زقبور كون كساب زي أحجي مودات أمساخان نقبرا زلنا زربا إزاربا لغو إتزاربا يون بزحات زقبول ورخيبا لغو حجون سقوم عليهم بيمان بسقام بقدميت بدحريت بين يزول مفتح ادل له اتي انا زقر وزلخو حساب قالني الى يزن كسقزلو حساب قالني كبز زلنايو عدغت ونا زغل حساب قالني الى يزن زارب زلخو
1: ايش يتحسب
0: حساب كاب
1: هو هو
0: بمنفساون بمنفساون بتبوليتيكاون من قد زخيد حسابي بتي زد لي النا نجر نصوص لا زد لي النا أمبر منفساوي سلا زخون كي كون كون منفساوي زنص منفساوي أنت شجر أم منفساوي سلا زلق نتي شجر زر أهو ك ك ستيرة خيدا سلا زي كأل كي زمص أزلق ما نتي أوكي حجي نحنا أنت فتح زد لي النا زلق أنتي ناتي أم ناتي نمسا أنا مسيك أب كل تعمتي بزح ملكتات زرعه والله سب نعم فساو نتوخ من لسكم زلو تزاري من لخو جيناون حجون كغطسلي كغطسل كاي كالم ممعرراي زدلين نقرات نان معراري خوخ غيدان لخو بزح كالسخم زدلين نخا فليتان لخو اتي قدمت تصفية يزمساكو عبدالقل لو تقالستل لو تقاومتل لو مساتهم كحبرين الساتهم كحقوز دنيا مزبلو زنباركو دارك خم تستصبخو أي صنحنن أي صنحنن بزح سلاح زدن لخوين صنيحني فح فح زباني حجي نازين خطرنف بزح سلاح كالصبين لخمزلو أفلت جينا قن مورالين تسفاين قن أبوت قلو قبل كامل
1: الشي حرة حجي كابزوم كا مثلا تيجي زي دا عربيني تازل لا تنحتاج إنهم يبال كابزي ز ز أوروبا كمان حجي بتورنفات يخونو ويبول كهون معلش كهول كأكتيفيس نبلو نبلو تيجي تقبل راسهم كم هو بول كهون بتورنفات كأز قبر من كسر أثاث الله مس كم زي أتوم مسهم كسرحو دلوقتي زخونون تراحب كأز سرحن ز ثبت حي الله ده وي بابتس فتات وي بابتس فتات راح زلوا يو
0: حجي تسوى حاوي أب كل تعامته يزب لك هذا
1: هو كل تعامته
0: أنت نايدن بتقالستي أب سلاس عامت زقبره أب عسران حمشتن عامت زقبره مسؤول نصاصره مسؤول ختن نصاصره هلها أبي بسيحوي زبال أنا قل أب زين كل تعامته تسوى يسألكم تسوى وناي كورسكم بويا مستسفى عن لغزبالك خان بسوى اشتراح كم زد بيه ርኢ ኣለኹ። ስለዚ ኣለው እዚ መገድናትካ ክኸይደና ይኽእል እዩ ዝበሉን ኣብ ቅድሚ ህዝቢ ዝበሉን ኣብ ብውልቀይ ንዓይ ዝብሉንን ብዙሓት ኣለው። ስለዚ ተስፋ ኣለኒ ከምዚ ሕጂ ምሳኻ ንገብሮ ዘለና ርክብ እናገበርና እውን ኣነ ዝደሊ ዘለኹ መርሚሩ ነቲ ሓሳብ ናተይ ሓሳብ ኣለኒ ክብል ከልኹ ነቲ ሓሳብ ናተይ ተረዲኡ ንኺ እዚ ከኺደና ክእል እዩ ዝብል ዝገጥመኒ ዝወሃሃድ ምሳይ እደሊ ኣለኹ። እዚ ከዓ ባይታ ዘቢጠ ከምፀየ ዝብል ገሊኡ ግዜ በቲ ሓደ ባይታ ዘቢጠ ከምፀየ ከምኡ እዩ ዝብለካ ዕውት ክትከውን ተዳ ደሊካ እዚ ባይታ ዘቢጠ ከምፀአ ኣለኒ ኢኻ ትብል በል እዩ ዝብለካ ኣነ ከዓ ከምኡ እናበልኩ ጓዓዝ ኣለኹ ክገብራ ከዓ እየ እቲ ልዕሊ ኩሉ ከዓ ኣብ ልዑል እግዚኣብሔር ኣምላኽ ከዓ እውከል ተስፋይ ሓወይ ኣብ እግዚኣብሔር ኣምላኽ ከዓ እውከል ንሱ ኣብኡ እምነተይ ኣብኡ ገይረ ከዓ እጓዓዝ።
1: እሺ ሓራ ጭቦ እሱ ኩሉ ናይ ኣምላኽ ከይተሓወሶን ኣምላኽ ከይተፀንበሮን ዝኾን ዝሰልጥ የለንን ድዩ ዋላቶም ኮሚኒስትር ገለ ዝበሃሉ ክብሉ ፀኒሖም ምስ ፀንቆም ኣንተ ኣምላኽ የለካ እንዲካ ምባል በፅሖዮም እዚኣቶም ኣይኮነን ተኣማኒ ሰብ ማለት እዩ ኣይኮነን ሶም ከም ናይ ኣማንን ክስታይ ዝኾነ ማለት እዩ። ግን እቲ ዝበልኩሞ ቃልሲ ከዓ ተቃላሳይ ስጋዕታ ተድልዮ ጠጥቆ ከም ዘይብል ርዱእ እዩ እሞ ሕጂ ኣብዚ ኩነታት እዚ ቁሩብ ክትብሎ ትደልዩ ብሓን ዋላ ብክስታይ ክነብሉ ክንሕፅሮ ዋላ እቲ ዘሎ ናብ ሰብ ከተተሓላልፍዎ ትደልዩ መልእኽቲ
0: ኣብዛ ዝበልካያ መወዳእታ ዝበልካ እያ መወዳእታ ዝበልካ እያ ኣብኣያ እትዮም ማርክሳዊ ለኒናዊ ዝኽተሉ ኣብ ናይ ሻዕብያ ዝነበሩ ብኡ ዝዓበዩ ኣብ ተጋድሎ ሓርነት ዝነበሩ እውን ከምኡ ዓይነት ትምህርቲ ዘለዎም ማርክሳዊ ለኒናዊ ኮይኖም ገና ተስፋይ ሓወይ ምስ ጨነቆም ኣምላኽ ኣታ ኣምላኽ ንስኻ ርድኣና እብሉዮም ኢልካዮም ክብሪ ሃብካ ኣፀባቢቕካ ኣሎም ኣነ ከዓ ንኣ ክብሉ እፅበዮም ኣለኹ ንኣ ክብልዋ እፅበዮም ኣለኹ ኣፀባቢቕካ ኣሎም ነስኻ ፅቡቅ ወ ንኣ ክብሉ እፅበዮም ወይ እደልዮም ኣለኹ። ምክንያቱ ኣብ ኣምላኽ እስከንመለስ ንሕና 25 ዓመት ብደገ ተቃሊስና ምስቲ ውሽጢን ዝተቃለስና ኢኻ ክንዲዚ ዓመት ኮይኑ 50 ዓመትና ኮይኑ ኣብ ቃልሲ ጥራይ ሂወትና ሕሊፍናዮ እንታይ ሽግር ኣለና ኣቱም ሰባት ንሕና ሽግርና መንፈሳዊ እዩ ኢሎም ናብ ኣምላኽ ክምለሱ እዚኣ ፅበዮም ኣለኹ
1: ከዓእዚኣ
0: እገብርዋዮም ዝበልካኒ ክገብርዋ ዘይገበርዋ እንተለዉ ክምልእዋ ነሶም ከዓ ኩሎም ኣብ ሓደ መፅኢናካ ብሓባር ኮይንና ከዓ ንኣምላኽ ክንቀርቦ እዚኣ ፅበዮም ኣለኹ እዚኣ ነቲያ ዝበልካ ምርሰ ኣብቲያ ክሳይ ክምልስ ትዛ ኮይነ ናይ መወዳእታ እንታይ ትብል ዲካልካኒ ቅድሚኡ ትብሎ እንተለካ
1: ምስኣተሓሽክትብልዋትደልዩ እንታይ እዩ ዋላ ኢሳያስ እውን ኣብዝሓለፈ እዋናት ናይ ፋስጋ ድዩ ዝነበረሉ ቤተክርስትያን ከይዱ ተሳሊሙ ካብቶም ጳጳሳት ገለ ዝሃብዎ ነይሮም ብዙሕ እውን ተዛሪቦም እቶም ካህናት ከይተረፈ ሓደ ቀሺ 30 ዓመት ተቃሊሽካ ኢሎም ጋቡውን ሂቦሞ ማለት እዩ ከምኡ ግበር ዘይግበርን ኣይፈልጥን ሳያ ዝነበሩ ዝኾነ ኮይኑ ግን እሱውን ቤተክርስትያን ኣትዩ ተባሂሉ ተሳሊሙ ተባሂሉ ብዙሕ እውን ዝረባ ኣሎሞ ኣብዚ ምዚኣ ተሓዛቢልኩም መልእኽቲ ናብ ሰብ ክትብልዎ ትደልዩ በዚ ክሳይ ክንገብር በዚ ክነውድእ
0: ኦኬ ሕጂ እቲ እቲኣ ንእስያስ እውን ከምዚ ገይሩ ንብሎ ዘለና ንኸምስል እዩ ገይርዎ ንሱ ብሓቂ ናብ ኣምላኽ ተመሊሱ እንተዳ ኮይኑ ህዝቢ ኤርትራ ኣብየት ኣነ ክሳብ ሕጂ ክመርሓብኩም ፀኒሐ እንተኾነ ግን እቲ ኣካይዳ ኩሉ ፀገም ኣብ ልዕሊ ፀገም ስለዝኾነ ውግእ ኣብ ልዕሊ ውግእ ስለዝገጠመኒ ወይ ከዓ ዘይከኣልኮ ጉዲ ኮይነ ይቕሬታ ግበሩለይ ኣነ ካብ ስልጣን ወርዳ ኣለኹ ብስልጣን ግን ተረከቡኒ ኢሉ ክሳብ ኢዱ ዘይሃበ ኣብ ኣምላኽ ኣይተመልሰን እዩ ብሽን ቤተክርስትያን መፅኡ ከምስል እዩ ቤተክርስትያን ዝመፅእ ዘሎ እምበር ኣብ ኣምላኽ ተመሊሱ ብራኬ ደልዩ ኣይኮነን ቅዳሴ እውን ሰሚዑ ይፈልጥን ናይ እስያስ መንፈሳዊ ነገር ተዳደሊና ብዙሕ ነገራት ኣሎ ሕጂ እዚ ድሓን ብወሰን ንግደፎ እዚ ንሱ ኣብኡ የለን ኣብቲ ሰይጣናዊ ኩነት እዩ ዘሎ ንሱ ከዓ ኣምላኽ ምሕረት ይኣዝዘሉ ኢልና ኢና ንዓፁ ግርም ኣምላኽ ምሕረት ይኣዝዘሉ
1: ኣብ መልእኽትኹም
0: ሕጂ ኣነ ኣብዚ መወዳእታ ተስፋይ ሓወይ ኣብዚኣ ናይ ራድዮ ኤሬና ራድዮ ኤርትራ ከመሓላልፎ ዝደሊ ዋና ነገረይ ንሕና ኤርትራውያን መጀመርያ መጀመርያ ነገር ንሕበር ሓቢርና ንስራሕ ካልኣይ ነገር ጉዳይና ምናልባት መንፈሳዊ ፀገም ከይህልወና መንፈሳዊ ሽግር ከይህልወና ምስ ኣምላኽና ዝተበኣስናዮ ነገር ከይህልወና ሓጢኣት ከይህልወና ምስ ኣምላኽና ከዓ ከም ህዝቢ ደረጃ ንተዓረቕ ምስ ኣምላኽና ንተዓረቕ ምስ ኣምላኽና ንተዓረቕ ክብለኩም ክብል ከለኹ ንህዝቢ ኤርትራ ከምኡ ክብሎ ከለኹ እዚ ነፍሲ ወከፍና ብቤተክርስትያን እናኸድና መመስጊድ እናኸድና ፀሎት ንግብር ማለት ኣይኮነን። መጀመርያ ንተኣኻኽብ ተኣኪብና ሓቢርና ብሓደ መዓልትን ብሓደ ፕሮግራምን ኢናኻ ናብ ኣምላኽ ምሕረት እንልምን ከም ህዝቢ ምሕረት ክንልምን ከም ህዝቢ ምስ ኣምላኽ እንተዓርቀሉ መሊ ነዚ ንክንገብር ከዓ ሓደ ሃገራዊ ሓይሊ የድልየና ኣሎ። ነዚ ክንገብር ነዚ ሓደ ሃገራዊ ሓይሊ ዘድልየና ዘሎ ከዓ እዚ ሓደ ሃገራዊ ሓይሊ ውድብ ኣይኮነን መንግስቲ ይኮነን ሓንቲ ነገር ኣይኮነን ዓዲ ዝእትወና ናይ ውድባት ምትእኽኻብ ናይ በርጌሳውያን ማሕበራት ምትእኽኻብ ናይ ኩለን ማሕበራት ሓቢረን ዘለዋ ምንቅስቃሳት ሰልፍታት ናተን ምትእኽኻብ እዩ። ካብኣተን ከዓ ብህዝባዊ ምርጫ ሓንቲ ጠርናፊት ሓይሊ ዓዲ ትእትወና ሓይሊ እተስምረና ሓይሊ ጌርና ዓዲ ክንኣትወሉ እንኽእል መገዲ ንምሃዝ ኤርትራውያን ኣሕዋተይ እዚኣ ከይገበርና ጉዳይና ስለ ዘይከብር ናብዚኣ ንክንበፅሕ ከዓ ሓሳብ ከነበግስ ኣለና። ከመይ ጌርና ኢና ኢልና ብስእሊ ክንርእዮ ክንክእል ኣለና። ዘዝደለየ በብዝተንስኦ ሓደ ሰብ እዚ ብውልቁ ከዓ ከምዚ ኮይነ ኣለኹ ከምዚ ገይረ ክመርሓኩም የዒሉ ባዕሉ ንባዕሉ ተሸይሙ ዝመፅእ ኣካይዳ ዓዲ ዝእትወና ኣይክኸውን። ስለዚ ዓዲ ዝእትወና ተኣኻኺብና ተመራሪፅና ሕጊ መምርሕን ጌርና ዓዲ ዝእትወና ሓባራዊ ዝኾነት ሓንቲ ሃገራዊ ሓይሊ ሓንቲ ፅላል ሓንቲ ምትእኽኻብ ንምሃዝ እዛ ምትእኽኻብ እዚኣ ናይ ፖለቲካውያን ሓይልታት ናይ ሰልፍታት ናይ ውድባት ናይ በርጌሳውያን ማሕበራት ናይ ምንቅስቃሳት ናይ ማዕበል ኮይኖም ዝተወስኡ ሓይልታት ናታቶም እየ። ስለዚ ናይ ኩላና ስለዝኾነት ናይ ኩላና ንብላ ሓንቲ ትካል ተድልየና ንኣኻ ንግበራ ንሳኻ ዓዲ ምስእተወት እዚ ስልጣን ንህዝቢ ኣረኪባ ናብ መንግስታዊ ስልጣን ኣሰጋጊራ ወሰን እትሕዝ ድኣ እምበር ኣብ ስልጣን ትድይብ ኣይኮነትን። እቶም ዓዲ ዝእተውና ምስኣ ኮይኖም ዝእተውና ወሰን ፀጊዖም ምስ ካልእ ሰልፍታት ተሰሪዖም እዮም ክወዳደሩ ዝኽእሉ እምበር ኣብዚ ነረ ኢሎም ክወዳደሩ ይክእሉን እዮም። እዚ ወድሓንኩም ነዚ ብሕፅር ዝበለየ ክገብሮ ደልየቲ ግዜ ስለዝኣኸለና እምበር ከስሑውን ምኽኣልኩ ነረ ይቐኒየለይ ፅኒ ኢልኩም ዝሰማዕኩም
1: እሺ ይቐኒየለይ መምህርቲ እዮም። ነቲ ዝበልኩም እቲ ጥርናፌን ምውሃድን ሓደ እዩ። እቲ ጎዲሉና ዘሎ ብሕጊ ዘይምኻድ ብሕጊ ዘይምቕያድ፣ ምክንያቱ ማሕበራት ውድባት ምንቅስቃሳት ብሕጊ ንሕጋዊ እናተቃለስካ እዚ ጉድለታት ኣሎ ዝብል ብብዙሓት ርእይቶ እዩ ዝቐርብ። ዝኾነ እቲ ፀዋዕትኹም እቲ መልእኽትኹም መጀመርያ ብኩሉ ነገር ብመንፈሳዊ ኹን ብፖለቲካዊ ኹን ጥርናፌን ውህደትን የድልየና። እቲ መንፈሳዊ ከም ዝበልኩሞ ሕልናኻ ዝብለካ ናብ ሕልናኻ ዝቕስቅሰካን እዩ። እቲ ናይ መርገም ከዓ መቼም ብዙሕ ነገር ክበሃል ክኣል እንዲዩ ብዝኾነ ዝኸይ ዘሎ ናይዞም ኩሎም ዓበይትን መራሕቲ ሃይማኖት ይኹኑ ገዳይምቲ ቃልስቲ ይኹኑ እውን ክንደኦም ሰብ ጠጠው ስለ ዘይበለ ኣብዚኸም ዝወዲቕና ኣለና። ስለዚ እቲ መልእኽትኹም ተሓሊፉሎ ይቀኒየለይ፣ ክብረት ይሃበለይ። ብሽም ረድኤትራን ሰማዕታን ከዓ የመስግን። ኣብ ካልኣይ ካልእ ግዜ ብካልእ መደባት ንዕኡ ዝያዳ ንምስፋሕ ከም ዝበልኩሞ ክንገብር ክንፍትን ኢና። ንሎሚ ግን ይቀኒየለይ መደባት ኣብዚ ንዓፁ ክቡራት ሰባዕተ
0: ንዓይካ
1: ይቀኒየለይ ተፈሓወ ይቀኒየለይ ብሩክምሸት ክቡራት ሰማዕትና እቲ መደባት ኣብዚ ተቐለል ብዝቐረበ መደባኻ ዕጉባት ክትኮኑ ተስፋ እንዳገበርኩ ፅቡቅ ቀዳመ ሰንበት። ንመለስ እወ ንመለስ ኣብ ልበና ንመለስ ከምዚ መልእኽቲ ናይ መምህር ስዩም ፅቡቅ ቀዳመ ሰንበት ደግመ እዚኣ